0: ሆኖ ወመለየት አይቀሬ ሰውና ሰው ሆኖ ወመለየት አይቀሬ ሰውና ሰው ሆኖ ወመለየት አይቀሬ ሰውና ሰው ሆኖ ተለይና ተለያለኝ ወድጀን ተለየሁ ተለይና ተለያለኝ ወድጀን ተለየሁ እንደምወሳናት ላሜ ዙሬ ዙሬ እያየሁ እንደምወሳናት ላሜ ዙሬ ዙሬ እያየሁ
1: ዋኔስና ከዳለው እግሬ እስከቻለልኝ መቼ ጠብቀለሁ በቅሎ እስኪጫንልኝ

እንዳልመጣነ ፈራው እንዳልቀር ጨነቀኝ። ዳገቱን ስወጣን ላበይ ያጠለቀኝ መቅረት ስናልቀረ መስከዛውን ጨነቀኝ። ዋስንቱን ዋስንቱ አሜል ሰው ናፈቀኝ። ዋስንቱን ዋስንቱን እምቢል ሰቦ ናፈቀኝ። አረ እንዲህ ና አደለም መቼ እንዲህ ነውና ከቶ እንዲህ ና አደለም መቼ እንዲህ ነውና ሰው ወደውነ ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ከእንግዲህ ስኔ ወዲያ እኔ ሰው አልወድም ከእንግዲህ ስኔ ወዲያ እኔ ሰው አልወድም በበረደው ልቤኔ እሳት አላነድም። ዋ በበረደው ልቤ እሳት አላነድም። በበረደው ልቤ እሳት አላነድም።